የቫቲካን ሬዲዮ በኢትዮጵያ የሰዓት አቆጣጠር ማታ ከ12 ሰዓት ተኩል እስከ 1 ሰዓት በ9660 ኪሎ ሄርዝ ወይም በ31.5 ሜትር ባንድ በ15570 ኪሎ ሄርዝ ወይም በ19.27 ሜትር ባንድ ላይ የርዕሰ ሊቃነ ጳጳሳት የቅድስት መንበርን የቤተ ክርስቲያንንና ከዓለም ዙሪያ ያገኘናቸውን ዜናዎችን ለአድማጮቹ አሁን ማሰማት ጀመረ። ¶¶

ዝግጅቶቻችንን በኢንተርኔት መከታተል ለምትፈልጉ ደንበኞቻችን www.vaticannews.va/am የሚለውን ድረገጽ በመክፈት በቋንቋዎች ዝርዝር ውስጥ አማርኛ የሚለውን በመምረጥ መከታተል የምትችሉ ሲሆን በተጨማሪም በFacebook Vatican News አማሪክ በሚለው ገጻችን ላይ ላይክ የሚለውን ምልክት በመጫን ወቅታዊ የሆኑ የርዕሰ ሊቃነ ጳጳሳት የቅድስት መንበርን የቤተ ክርስቲያንንና ከዓለም ዙሪያ ያገኘናቸውን ዜናዎች መከታተል የምትችሉ መሆኑን እንገልጻለን። ይህ ከቫቲካን ሬዲዮ የአማርኛው የስርጭት ክፍል የሚቀርብላችሁ ዕለታዊ ዝግጅታችን ነው።

ክቡራንና ክቡራት አድማጮቻችን በቅድሚያ እንደተለመደው የከበረ ሰላምታችንን እናቀርብላችኋለን። ይህ በመከታተል ለምትገኙት ከሬዲዮ ቫቲካን የአማርኛው የስርጭት ክፍል የሚቀርብላችሁን የእሁድ የጥቅምት 1 2019 ዓ.ም ዕለታዊ ስርጭታችንን ነው። የዛሬውን የእሁድ የጥቅምት 1 2019 ዓ.ም ዕለታዊ ስርጭታችንን በሚገባ ለመከታተል ያስችላችሁ ዘንድ እንደተለመደው ዝግጅቶቻችንን በቅድሚያ እናስተዋውቃችኋለን።

እንደተለመደው እና ዘወትር ሁለት እንደምናደርገው በቅድሚያ የዕለቱን ቅዱስ ወንጌል እናስደምጣቸዋለን። በማስከተል በዕለቱ ቅዱስ ወንጌል ላይ ያሰናዳነውን አስተንትኖ ወደ እናንተ አድማጮቻችን እናደርሳለን። በመጨረሻም ለዕለቱ ይሆናችሁ ዘንድ ያሰናዳነውን አንድ አስተንትኖ ወደ እናንተ አድማጮቻችን እናደርሳለን። በየዝግጅቶቻችን ጣልቃ መዝሙሮችን እናስደምጣቸዋለን። የዛሬው ለተረኛ አስተናጋጃችሁ እኔው መብራቱ ለጊዮርጊስ ነኝ። አብራችሁን በመሆን ዝግጅቶቻችንን በሙሉ እንድትከታተሉ በድጋሚ እንጋብዛለን።

በአብ በወልድና በመንፈስ ቅዱስ ስም አንዱ አምላክ አሜን። የጌታችን የኢየሱስ ክርስቶስ ቅዱስ ወንጌል ቅዱስ ዮሐንስ እንደጻፈው ምዕራፍ 3 ከቁጥር 25 እስከ 36 ላይ እንደተገለጸው በአንዳንድ የዮሐንስ ደቀ መዛሙርትና በአንድ አይሁዳዊ መካከል ስለ መንጻት ሥርዓት ክርክር ተነሳ። ወደ ዮሐንስም መጥተው ረቢ፣ በዮርዳኖስ ማዶ ካንተ ጋር የነበረው ስለ እርሱም የመሰከርክለት ሰው እነሆ ያጠምቃል፣ ሰውም ሁሉ ወደ እርሱ እየሄደ ነው አሉት። ዮሐንስም እንዲህ ሲል መለሰ፣ ከላይ ካልተሰጠው በቀር ማንም አንዳች ሊቀበል አይችልም። እኔ ክርስቶስ አይደለሁም፣ ነገር ግን ከእርሱ በፊት ተልኬአለሁ። እንዳልሁት እናንተ ራሳችሁ ትመሰክራላችሁ። ሙሽራይቱ የሙሽራው ነች። ድምፁን ለመስማት በአጠገቡ የሚቆሙ ሚዜ ግን የሙሽራውን ድምፅ ሲሰማ እጅግ ደስ ይለዋል። ያ ደስታ የኔ ነው፣ እርሱም አሁን ተፈጽሟል። እርሱ ሊልቅ እኔ ግን ላንስ ይገባል ሲል መለሰላቸው። ከላይ የሚመጣው ከሁሉም በላይ ነው። ከምድር የሆነው የምድር ነው፣ የምድሩንም ይናገራል። ከሰማይ የሚመጣ ከሁሉ በላይ ነው። ያየውንና የሰማውን ይመሰክራል፣ ነገር ግን ምስክርነቱን ማንም አይቀበልም። ምስክርነቱንም የተቀበለ ሰው እግዚአብሔር እውነተኛ እንደሆነ አረጋገጠ። እግዚአብሔር መንፈሱን ሳይሰፍር ስለሚሰጥ እግዚአብሔር የላከው የእግዚአብሔር ቃል ይናገራል። አብ ወልድን ይወዳል፣ ሁሉንም ነገር በእጁ ሰጥቶታል። በወልድ የሚያምን ሁሉ የዘላለም ሕይወት አለው፣ በወልድ የማያምን ግን የእግዚአብሔር ቁጣ በላዩ ይሆናል እንጂ ሕይወትን አያይም። ጌታ ሰማይና ምድር ያልፋል ቃሌ ግን አያልፍም አለ። አብን በእውነት እናምናለን፣ ወልድን በእውነት እናምናለን፣ መንፈስ ቅዱስን በእውነት እናምናለን። ነዋሪ ሦስትነታቸውን

በክርስቶስ የተወደዳችሁ ወንድሞቼና እህቶቼ እንዲሁም በጎ ፍቃድ ያላችሁ ሁሉ ስናወጣና ስናወርድ በቆየንባቸው የሳምንቱ ቀናት ስንደክም ያበረታን ስንወድቅ ያነሳን ስናዝን ያጽናናን ከአደጋና ከመከራ ባጠቃላይ ለታዊ የሆኑ ገጠመኞችን እንድንወጣ የተበቀን የደገፈን እግዚአብሔር አባታችን ቅዱስ ስሙ የተመሰገነ ይሁን። ሁላችንም በነሆነ በእግዚአብሔር ፊት ተገቢዎች አይደለንም። በአንድ መንገድ ይሁን በሌላ በቀጥታም ይሁን በተዘዋዋሪ እግዚአብሔርን ወይም እህት ወንድሞቻችንን መበደላችንም ነው። ነገር ግን እርስ በርሳችን ይቅር በመንባባልበት ወቅት ይቅር የሚለው እግዚአብሔር አምላካችን ምሕረቱን በሰፊው ለሁሉም ያለምንም ገደብ ለመስጠት ስለተዘጋጀ ቅዱስ ስሙ የተመሰገነ ይሁን። የዛሬው ለተለተ ሰንበት ዘጽጌ አንደኛ የሚለውን ጀምረናል። ዘመነ ጽጌ ከመስከረም 26 ጀምሮ እስከ ህዳር 5 ቀን ድረስ ያለውን ዘመን ይወክላል ዘመነ ጽጌ። ምክንያቱም በዘመነ ጽጌ በሙሽራውና በሙሽራይቱ ምሳሌ ክርስቶስና ቤተክርስቲያን በጽጌ ወይም በአበባ መነጋገራቸው በማህልየ ማህልየ የተዘመረውን የሚታሰብበት ወቅት በመሆኑ ነው። የዛሬው የመጀመሪያው ምንባብ የተወሰደው ሐዋርያው ጳውሎስ ወደ ኤፌሶን በጻፈው መልእክቱ ምዕራፍ 5 ከቁጥር 21 እስከ 31 ላይ ያለው ሲሆን ጭብጥ ሐሳቡም በባልና ሚስት መካከል ሊኖር ስለሚገባው ግንኙነት ይዘረዝራል። ሚስቶች ሆይ ለጌታ እንደምትታዘዙ ለባሎቻችሁም ታዘዙ ተገዙ ካለ በኋላ ባሎች ሆይ ክርስቶስ ቤተክርስቲያንን እንደወደዳትና ራሱንም ስለ እርሷ አሳልፎ እንደሰጠ እናንተም ሚስቶቻችሁን ውደዱ ይለናል። ብዙን ጊዜ ውድ እህቶቻችን ይህንን የመጽሐፍ ቅዱስ ክፍል የማንበብ ምቾት አይሰማቸውም። ምክንያቱም እንዲሁ በግርድፉ ሲነበብ ሴቶች እህቶቻችን የወንዶች ተገዢ ወይም የበታች ተደርገው እንደ ተቆጠሩ የሚያሳይ ነው ከሚል መላምት ተነስተው ነው። ነገር ግን ይህ የመጽሐፍ ቅዱስ ክፍል ለእኛ ማስጨበጥ የፈለገው ነገር ምንድን ነው ብለን ራሳችንን ልንጠይቅ ይገባል። ሐዋርያው ጳውሎስ በዚሁ መልእክቱ ለእኛ ምን ማስተላለፍ ፈልጎ ነበር የሚሉትን በጥልቀት ማየት ተገቢ ነው። አንዳችሁ ለአንዳችሁ ተገዙ ከሚለው አረፍተ ነገር እንጀምር። ይህ አረፍተ ነገር ከዚህ በመቀጠል በተከታታይ ለሚነሱ ሐሳቦች መሠረታዊ ጉዳይ ነው። ሐዋርያው ጳውሎስ በእያንዳንዱ ግንኙነት እያንዳንዱ ሰው ኅብረቱን ሊያጠናክር የሚያስችለው የወዳጅነት ዝንባሌ እንዲኖረው የሚመራውን መንገድ ያሳያል። አንዱ ለአንዱ የመገዛት ጉዳይ ከመንፈስ ቅዱስ ሙላት ጋር ተያይዞ ቀርቧል። እንዲሁም የሰው ልጅ ሁሉ ለክርስቶስ ያላቸውን ክብር መግለጽ ያስችላቸው ዘንድ አንዱ ለአንዱ መታዘዝ ይገባዋል የሚል መልእክት ያዘለ ነው። በሰዎች መካከል መከባበርና መስማማት ይኖር ዘንድ አንዱ አንዱን ማዳመጥ ይገባዋል ማለት ነው። ሚስቶች ሆይ ለባሎቻችሁ ተገዙ። ይህንን የመጽሐፍ ቅዱስ ክፍል የሚያነብ ወይም የሚሰማ ማንኛውም ሰው ሚስቶች ሁልጊዜም ቢሆን በባሎቻቸው ቁጥጥር ስር ናቸው፣ የግድ ባሎች የሚሉትን ብቻ መስማት አለባቸው በሚለው አግባብ የሚያነብ ሰው የተሳሳተ አቅጣጫ እየተከተለ ነው ማለት ይቻላል። መገዛት የሚለው ቃል የራስን ፍላጎት መተው ማለት ነው እንጂ ልክ እንደ በወታደራዊ ዓለም እንደሚታየው ሁሉ ጊዜ አዛዡ የሚሰጠውን ፈቃድ ብቻ መፈጸም ማለት አይደለም። ይህም ሐሳብ ባሎችን የጌታችንን ቦታ እንዲያዙ ከፍ ከፍ ለማድረግ ታስቦ የተጻፈ ሳይሆን ሚስት ባሏን ማክበር እንዳለባት፣ ባሏን መውደድ እንዳለባት ወደ ቲቶ ምዕራፍ 2 ቁጥር 4 ላይ እንደተገለጸው እስከ ሞት ድረስ ከባሏ ጋር ጸንታ በመኖር ወደ ሮም ሰዎች ምዕራፍ 7 ቁጥር 2 እስከ 3 ላይ እንደተጻፈው እንዳለባት ከእርሷ የሚጠበቀውን ኃላፊነት ለማሳየት ነው። ይህንን ነገር በይበልጥ መረዳት ያስችለን ዘንድ ሐዋርያ ጳውሎስ ሐሳቡን በንጽጽር ይገልጻል። ክርስቶስ የቤተ ክርስቲያን ሙሽራ ነው በማለት በክርስቶስና በቤተ ክርስቲያን መሃል ያለውን ግንኙነት በማውሳት ይህ ልዩና ቅዱስ የሆነ ግንኙነት በባልና በሚስት መካከል ሊኖር እንደሚገባ እንዲሁም በባልና በሚስት መካከል ያለው ግንኙነት እንዲሁ ዝም ብሎ ተራ የሆነ ግንኙነት ሳይሆን መሆን የሚገባው ልክ ክርስቶስ ለቤተ ክርስቲያን እንዳደረገው በመዋደድ አንዱ ለአንዱ በመታዘዝ በፍቅር ሊኖሩ እንደሚገባ ለማሳየት ነው። ሐዋርያው ጳውሎስ ሚስቶችን ብቻ አልነበረም ለባሎቻቸው መገዛት እንዳለባቸው የገለጸው። ነገር ግን ባሎችም ቢሆኑ ለሚስቶቻቸው ሊያበረክቱት የሚገባውን ድርሻ
ባሎቾይ ክርስቶስ ቤተክርስቲያንን እንደወደደ እናንተ ሚስቶቻችሁን ውደዱ በማለት ካሳሰበ በኋላ ባሎች በምን አይነት ፍቅር ሚስቶቻቸውን መውደድ እንደሚገባቸው ተክሷል። ያለምንም ቅድመ ሁኔታ እንዲወዱ ቅዱስ በሆነ ፍቅር እንዲወዱ እንዲሁም ራሳቸውን በማስገዛት እንዲወዱና ልክ እንደ ራሳቸው አድርገው እንዲወዱም ጭምር ነው ያሳሰበው። ክርስቶስ ቤተክርስቲያንን እንደሚወዳትና እንደሚንከባከባት ራሱንም ለቤተክርስቲያን ሲል አሳልፎ እንደሰጠ ሁሉ ባሎችም ተመሳሳይ ሂደትን በመከተል ለሚስቶቻቸው በማንኛውም ነገር ራሳቸውን አሳልፈው ይሰጡ ዘንድ ለማስገንዘብ ጭምር ነው። እስቲ ወደ ራሳችን ሕይወት እንመለስና የነዚህን የመጽሐፍ ቅዱስ ቃል በራሳችን ሕይወት አኳያ እንገምግማቸው። በተለይም ደግሞ በትዳር ውስጥ የምትገኙ ውድ ወንድሞቼና እህቶቼ ይህንን የዛሬ መልእክት እንዴት ትገመግሙታላችሁ? በክርስቶስና ሙሽራው በሆነችው ቤተ ክርስቲያን መሃል ያለው ታላቅ ትስስርና ፍቅር በእናንተ ሕይወት ውስጥ ይንጸባረቃል ወይ? አንተ ባል ለትዳር የሆንክ ወንድሜ ይህንን የሐዋርያው የጳውሎስን መልእክት በግርድፉ አንብበህና ተረድተ የሚስት የበላይ እንደሆንክ ተሰምቶ ሚስትን የምትበድልና የማታከብር ሰው ነው ወይ? ወይስ ክርስቶስ ለቤተ ክርስቲያን ራሱን አሳልፎ እንደሰጣት ሁሉ አንተም ራስን ለሚስት አሳልፈ የምትሰጥ፣ በችግሯ የምትደርስ፣ በታማኝነት ጸንተ የምትኖር፣ ልጆችን ለማሳደግ በምታደርገው ውጣ ውረድ የምታግዛት፣ በአጠቃላይ በሚያስፈልጓት ነገሮች ሁሉ አለውልሽ የምትል መከታዋ ነው ወይስ በተቃራኒው ነው የምትፈጽመው የሚሉትን ጥያቄዎች ማንሳት ተገቢ ይመስለኛል። ይህንንም ተመሳሳይ ጥያቄ ለሚስቶችም ቢሆን ማንሳት እፈልጋለሁ። ብዙን ጊዜ ሰዎች ትዳር በሚመሰርቱበት ወቅት ችግሮቻቸው ሁሉ በሙሉ በትዳር አብሮ መኖር ከጀመሩበት ዕለት አንስቶ ያከተመ ይመስላቸው ይሆናል። ነገር ግን ነገሩ በተቃራኒው ነው። ችግሮች መወለድ የሚጀምሩት ትዳር ውስጥ ከተገባ በኋላ ነው። አንድ በቅርብ ያገባች ጓደኛዬ ከሦስት ወር የትዳር ተሞክሮዋ በኋላ ትዳር እንዴት ነው? አዲሱ ሕይወትስ እንዴት እየሄደ ነው? ብዬ ጥያቄ ባነሳውበት ወቅት የመለሰችልኝ መልስ አስገራሚና ብዙ ነገሮችን ማሰላሰል እንድጀምር ረድቶኛል። በመጀመሪያው ወደ ትዳር ውስጥ ስገባ ብዙ አዳዲስ ነገሮች የሚፈጠሩ መስሎኝ ደስ ብሎኝ ነበር። ነገር ግን ከትዳር በኋላ ሁሉም ነገር ያው ተመሳሳይ ነው። ይበልጡኑ ሁሌና በሁሉ ስፍራ የማየው እርሱን ነው፤ መኝታ ክፍል፣ በሳሎን፣ በኩሽና ወዘተርፈ። ይህ ደግሞ መሰለቻቸትን የሚፈጥር ይመስለኛል። አሰልችም ነው ብዬ አስባለሁ ብላ መለሰችልኝ። ትዳር ሁሉም ሰው በመከባበር ማለትም ባል ሚስቱን፣ ሚስት ደግሞ ባሏን እየተከባበሩ የሚኖሩበት በተለይም ደግሞ በማንኛውም ችግር ለማስወገድ በመነጋገር የሰፈነበት ሕይወት ችግሮች መፈጠር የለባቸው ማለት ባይቻልም እንኳን በሚፈጠሩበት ወቅት ችግሮችን አግባብ ባለው መልኩ መፍታት ያስፈልጋል። በተለይም ደግሞ ለመንፈስ ቅዱስ ሰፊ የሆነ ቦታን በመስጠት ሕይወታቸውን ወደ አሰቡበት የሕይወት ግብ ይመሩ ዘንድ እንዲመራቸው ማድረግ ያስፈልጋል። እግዚአብሔር ያለበት ስፍራ የመከባበሪያና የመዋደጃ ስፍራ ሆኖ ስለሚቆይ ይህንን ማጠናከሩ አስፈላጊ ይመስለኛል። የዛሬው ቅዱስ ወንጌል የተወሰደው ከዮሐንስ ወንጌል ከምዕራፍ 3 ከቁጥር 25 እስከ 36 ድረስ ያለው ሲሆን መጥምቁ ዮሐንስ ስለ ኢየሱስ መመስከሩን ይገልጻል። የኢየሱስን መንገድ ለማቅናት የተላከው መጥምቁ ዮሐንስ እኔ ክርስቶስ አይደለሁኝም፣ እርሱ ሊልቅ እኔ ግን ላንስ ይገባኛል በማለት ምስክርነቱን ያጠናክራል። መጥምቁ ዮሐንስ የተላከው ለክርስቶስ መንገድ ለማቅናት የመጣ አገልጋይ እንጂ ጌታ እንዳልሆነ በድጋሚ ይመሰክራል። ኢየሱስ የተላከው ከላይ ሲሆን ሊመሰክር የመጣውም ከአባቱ ያየውንና የሰማውን ነው። ነገር ግን ሰዎች ይህንን ምስክርነት ሊቀበሉ አልፈለጉም ነበር። አንገላቱት፣ ገረፉት፣ ሰቀሉት። እርሱ ግን በደላቸውን እንኳን ሳይቆጥርባቸው አባት ሆይ የሚያደርጉትን አያውቁምና ይቅር በላቸው በማለት ይቅርታን አስተማራቸው። እግዚአብሔር በእውነት መሐሪ ነው። እንደ ሰው በደልን የሚቆጥር አምላክ አይደለም። ኢየሱስ በመስቀል ላይ ሳለም እንኳን በጎኑ የተሰቀለው ወንጀለኛ ዛሬ በመንግሥት አስታውሰኝ ስላለው ኢየሱስም ያለምንም አንገራገር ይህንን የይቅርታ ጥያቄ ተቀብሎ ዛሬ በመንግሥቴ ከኔ ጋር ነህ አለው።
አንድ ጻፊ ኢየሱስ ሁለት ድክመቶች አሉበት ያለውን በድጋሜ ላስታውሳችሁ ፈልጋለሁ። አንደኛው ኢየሱስ የመርሳት በሽታ ወይም በእንግሊዘኛው አልዛይመር አለው ይላል ይህ ጻፊ። ምክንያቱም ኢየሱስ የሰዎችን በደል በቶሎ ስለሚረሳና ተመልሶ ማስታወስ ስለማይፈልግ በመሆኑ ነው። እኛ ሰዎች ግን ብዙም ጊዜ ሰዎች የሚፈጽሙብንን በደል አንረሳም። ቂም በቀልን ማድረግ እንፈልጋለን። ኢየሱስ ግን በደልን መርሳት፣ ይቅር መባባልን ለሁላችን ስላስተማረን የእርሱን ፈለግ ተከትለን ይቅርታ ማድረግ አስፈላጊ ነው። በሁለተኛ ደረጃ የተጠቀሰው የኢየሱስ ግድፈት፣ ኢየሱስ ብዙ የተማረ ሰው አይደለም፣ በተለይም ደግሞ ቁጥር መቁጠር በደንብ አይችልም የሚለው ነው ይላል ይህ ጸሐፊ። ይህንንም ያለበት ምክንያት ነበረው። ምክንያቱም በመዝሙረ ዳዊት እንደ ተገለጸው አቤቱ በደልን ብትቆጣጠር በፊት ማን ሊቆም ይችላል ከሚለው ሐሳብ ይነሱና ኢየሱስ ልክ እንደ ሰው በደልን አይቆጥርም፣ በደልም ብንፈጽምም እንደ ሰው በደልን አይቆጥርም ከሚለው ጭብጥ ተነስተው የኢየሱስን ይቅር ባይነት ለመግለጽ የተጠቀሙበት አገላለጽ ነው። ኢየሱስ እንደ ሰው አይደለም፣ ኃጢአትን አይቆጥርም፣ በደላችንንም ይረሳል። ነገር ግን እነዚህ ነገሮች ገቢራዊ የሆኑ ዘንድ በንስሐ ወደ እርሱ መመለስ ያስፈልጋል። አንተንና ወንድም እህቶቼን በድያለሁ ብለን በተጸጸተ ልብ ይቅርታን እንዲያደርግልን ልንጠይቀው ይገባል። እርሱ መልካም አባት ከመሆኑ የተነሳ ይቅርታውን ይሰጠናል። ምክንያቱም በደልን እንደ ሰው የሚቆጥርና ቂምን የሚይዝ አምላክ ባለመሆኑ ነው። የተወደዳችሁ የእግዚአብሔር ቤተሰቦችና በጎ ፍቃድ ያላችሁ ሁሉ በዚህ በያዝነው ሳምንት ጌታችን ኢየሱስ ክርስቶስ ይቅርታውን እንደ ሰጠን፣ ጌታችን ኢየሱስ ክርስቶስ እንደሚወደን፣ ጌታችን ኢየሱስ ክርስቶስ በሕይወታችን ውስጥ ሰፍኖና ከብሮ ይኖር ዘንድ በንስሐ የታጠበ ልብ ይኖረን ዘንድ እመቤታችን ቅድስት ድንግል ማርያም በአማላጅነቷ ሁላችንንም ትርዳን። የሰማነውን በልቦናችን ያሳድርልን።

አድማጮቻችን ይህ በመከታተል ለምትገኙት ከሬዲዮ ቫቲካን የአማርኛው የስርጭት ክፍል የሚቀርብላችሁን የእሁድ የጥቅምት 1 2019 ዓ.ም ዕለታዊ ስርጭታችን ነው። ክቡራንና ክቡራት አድማጮቻችን በማስከተል ለዛሬ አስተንትኖ የሆናችሁ ዘንድ ለፍርድ ቀን ቅጣት ታከማቻለ በሚል አርዕስት የቀረበ አንድ አስተንትኖ ወደ እናንተ አድማጮቻችን እናደርሳለን። አብራችሁን በመሆን እንድትከታተሉን ከወዲሁ እንጋብዛለን። ¶¶

0: አድማጮቻችን ይህ በመከታተል ለምትገኙት ከሬዲዮ ቫቲካን የአማርኛው የስርጭት ክፍል የሚቀርብላችሁን የእሁድ የጥቅምት 1 2019 ዓ.ም ዕለታዊ ስርጭታችንን ነው። አድማጮቻችን የዛሬው የእሁድ የጥቅምት 1 2019 ዓ.ም ዕለታዊ ስርጭታችን እዚህ ላይ በቃ።
1: ለፍርድ ቀን ቅጣት ታከማቻለ። በቅዱስ ወንጌል እንደተነገረው ሁሉ ባለ ዕዳ ዕዳ በዕዳ ላይ የሚጨምር ሰው ዕዳውን ጥቂት በነበረበት ጊዜ በቀላሉ ሊከፍለው ሲችል ደህና ይቆይልኝ በኋላ አስብበታለሁ ጊዜ አለኝ እያለ ከቀን ወደ ቀን የሚያስተላልፈው ሰው ሞኝ ነው። እንዲሁም አሁን ቶሎ በፍጥነት ሊያደርገው የሚገባውን ሥራ በስንፍና ወደ ሌላ ጊዜ የሚያስተላልፍ ሰው በጣም ሞኝ ነው። በኋላ ሁሉም ነገር ተከማችቶ ይመጣበትና ሥራውን መወጣት ያዳግተዋል። በቂ ጊዜ አያገኝም። ነገ ከነገ ወዲያ ቀስ ብዬ ሲመቸኝ አድርጓለሁ እያልክ መቆየት መዝረክረክን ያስከትላል። በመንፈሳዊ ጉዳይም ጊዜን ማሳለፍ መዘግየት ስህተት ነው፣ ጉዳት ያመጣል። በእንደዚህ አይነት አረማመድ የነፍሳችንን ኑሮ ቸል እንለዋለን። ጨርሶ እስኪበላሽም ዝም ብለን እናየዋለን። ጊዜው ሲያልፍ ግን ጸጸትን ያመጣል፣ ፍሬ የሌለው ጸጸት ይሆናል ማለት ነው። በጎ ሥራ ማድረግ ወቅቱ አሁን ሲሆን በኋላ ጊዜ ሲገኝ አድርገዋለሁ እያል ከቀን ወደ ቀን እናሸጋግረዋለን። ኃጢአት ሲሆንም ደግሞ ነገ ቀስ ብዬ እተወዋለሁ እያልን ንስሐ ሳንገባ ብዙ ጊዜ እናሳልፋለን። ከእግዚአብሔር ርቀን በሰይጣን ቀንበርና ባርነት ስር እንኖራለን። እንደዚህ ስናደርግ በጎ ሥራ ይቀርና ክፋት ይበዛል። በሰማይ ዕዳ ይከማቻል፣ ፍርዳችንም ይከብዳል። ልብህን በማጠንከር ንስሐ እምቢ በማለት ለፍርድ ቀን የእግዚአብሔርን ቁጣና መዓት ታከማቻለ እያለ ቅዱስ ሐዋርያው ጳውሎስ ያስጠነቅቀናል። ወደ ሮም ሰዎች ምዕራፍ 2 ቁጥር 5 ላይ እንደተጠቀሰው እነዚህ ከዚህ ዓለም ተለይተውና አልፈው ንስሐ ቦታው ወይም የባሰ በገሃነመ እሳት የሚገኙ አሁን በዚያ የሚሰቃዩ በሕይወታቸው የኃጢአት ዕዳ ለመክፈል የጽድቅን ሥራ ማዘውተር ችላ ያሉ ናቸው። አሁን በስንፍናቸው በኃይል አዝነው በራሳቸው እየተማረሩ ያለቅሳሉ። የዚህ ምድር መከራ ከወዲያኛው ዓለም ቅጣት ጋር በፍጹም ሊወዳደር አይችልም። ሥቃዩ ያለ መጠን ብርቱ ነው። በዚህ ዓለም በቀላል ልንወጣው እንችላለን። በዚያ ከባድ ሁኔታ ለመጋፈጥ እንገደዳለን። ያን ጊዜ ጩኸትና ዋይታ ይሆናል። ተሳስቼ ሞኝ ሆኜ ለምንድን ነው አስቀድሜ ያልተጠነቀቅኩት፣ መልካም ነገር ያላደረግኩት፣ ክፉን ያልተውኩት በማለት ብንጸጸትም መጥፎ ፍርዳችንን ዝም ብሎ ከመቀበል በቀር ሌላ አማራጭ የለንም። ይህንን አውቀን እንግዲህ አሁን እንጠንቀቅ። ልናደርገው ወይም ልንተወው የሚገባን ነገር በጊዜ በፍጥነት እንድናደርገው ወይም እንተወው። ነገ በኋላ አደርገዋለሁ አሁን አይመቸኝም እያልን ጊዜን በከንቱ አናሳልፍ። የኃጢአት ዕዳ ካለብን በተቻለ መጠን በሕይወታችን ዘመን እንክፈለው። ለመንግሥተ ሰማያት የሚያበቃን መልካም ተግባር በምድር እናፍራ። ወደዚያኛው ዓለም ስንሄድ ከጽድቅ በስተቀር ኃጢአት እንዳይቆየን እናድርግ።

ክቡራንና ክቡራት አድማጮቻችን ይህ ቀደም ሲል ያስደመጥናችሁ ለፍርድ ቀን ቅጣት አታካማች በሚል አርዕስት የቀረበ አንድ አስተንትኖ ነበር። አብራችሁን በመሆን ስለአዳመጣችሁን እጅግ ከፍ አድርገን እናመሰግናለን።

አድማጮቻችን የዛሬው የእሁድ የጥቅምት 1 2019 ዓ.ም ዕለታዊ ስርጭታችን እዚህ ላይ በቃ። ጥያቄ ወይም ሂስካላችሁ በኢሜል አድራሻችን amharico@spc.va በተሰኘው የኢሜል አድራሻችን በትጽፉልን የሚደርሰን ሲሆን በተጨማሪም በፌስቡክ አድራሻችን Vatican News Amharic በተሰኘው ገጻችን ላይ በትጽፉ መልእክቶቻችሁ ይደርሱናል። በሚቀጥለው ስርጭታችን እስከምንገናኝ ሰላም ቆዩን። ኢየሱስ ክርስቶስ ይባረክ። ላውዴቱር ኢየሱስ ክርስቶስ።

fugate, diligenter, di

የቫቲካን ሬዲዮ በኢትዮጵያ የሰዓት አቆጣጠር ማታ ከ12 ሰዓት ተኩል እስከ 1 ሰዓት በ9660 ኪሎ ሄርዝ ወይም በ31.5 ሜትር ባንድ በ15570 ኪሎ ሄርዝ ወይም በ19.27 ሜትር ባንድ ላይ የርዕሰ ሊቃነ ጳጳሳት የቅድስት መንበርን የቤተ ክርስቲያንንና ከዓለም ዙሪያ ያገኘናቸውን ዜናዎችን ለአድማጮቹ አሁን ማሰማት ጀመረ። ¶¶

ዝግጅቶቻችንን በኢንተርኔት መከታተል ለምትፈልጉ ደንበኞቻችን www.vaticannews.va/am የሚለውን ድረገጽ በመክፈት በቋንቋዎች ዝርዝር ውስጥ አማርኛ የሚለውን በመምረጥ መከታተል የምትችሉ ሲሆን በተጨማሪም በፌስቡክ ቫቲካን ኒውስ አማሪክ በሚለው ገጻችን ላይ ላይክ የሚለውን ምልክት በመጫን ወቅታዊ የሆኑ የርዕሰ ሊቃነ ጳጳሳት የቅድስት መንበርን የቤተ ክርስቲያንንና ከዓለም ዙሪያ ያገኘናቸውን ዜናዎች መከታተል የምትችሉ መሆኑን እንገልጻለን። ይህ ከቫቲካን ሬዲዮ የአማርኛው የስርጭት ክፍል የሚቀርብላችሁ ዕለታዊ ዝግጅታችን ነው።

ክቡራንና ክቡራት አድማጮቻችን በቅድሚያ እንደተለመደው የከበረ ሰላምታችንን እናቀርብላችኋለን። ይህ በመከታተል ለምትገኙት ከሬዲዮ ቫቲካን ያማርኛው የሰርጭት ክፍል የሚቀርብላችሁን የሰኞ የጥቅምት 2/2019 ዓ.ም ዕለታዊ ሰርጭታችንን ነው። የዛሬውን የሰኞ የጥቅምት 2/2019 ዓ.ም ዕለታዊ ስርጭታችንን በሚገባ ለመከታተል ያስችላችሁ ዘንድ እንደተለመደው ዝግጅቶቻችንን በቅድሚያ እናስተዋውቃችኋለን።

ርዕሰ ሊቃነ ጳጳሳት ሊዮ የሞት ቅጣት በሰው ልጅ ክብር ላይ የሚፈጸም ጥቃት እንደሆነ በመግለጽ ውድቅ ማድረጋቸው መገለጹን የሚያመለክት ዜና በቅድሚያ ወደ እናንተ አድማጮቻችን እናደርሳለን። ርዕሰ ሊቃነ ጳጳሳት ሊዮ በሳምባዬ ውስጥ ያለን እጢ ለማስወገድ በቅርቡ ቀዶ ጥገና ይደረግልኛል ማለታቸው መገለጹን የሚያመለክት ዜና በክፍል 2 ስርጭታችን ወደ እናንተ አድማጮቻችን እናደርሳለን። ርዕሰ ሊቃነ ጳጳሳት ሊዮ የክርስቲያኖች ደስታ ለዓለም መዳን የተሰጠ የእግዚአብሔር ስጦታ ነው ማለታቸው መገለጹን የሚያመለክት ዜና በክፍል 3 ስርጭታችን ወደ እናንተ አድማጮቻችን እናደርሳለን። አሁንም ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በዩክሬን ሰላም እንዲሰፍን ጥሪያቸውን ማደሳቸው መገለጹን የሚያመለክት ዜና በክፍል 4 ስርጭታችን ወደ እናንተ አድማጮቻችን እናደርሳለን። በመጨረሻም በኢትዮጵያ ካቶሊካዊት ቤተክርስቲያን በተለያዩ አገረ ስብከቶች ውስጥ ከወጣቶችና ከዩኒቨርሲቲ ተማሪዎች ጋር ለሚሰሩ መሪ ካህናት ስልጠና መሰጠቱን የሚያመለክት ዜና በመጨረሻው ክፍል ወደ እናንተ አድማጮቻችን እናደርሳለን። እንግዲህ አድማጮቻችን እነዚህ ቀደም ሲል ያስተዋወቅናችሁ በዛሬው ለስርጭታችን በቀደም ተከተል ወደ እናንተ አድማጮቻችን የምናደርሳቸው ዕለታዊ ዘገባዎቻችን ይሆናሉ። አብራችሁን በመሆን ዝግጅቶቻችን በሙሉ እንድትከታተሉ መጋብዛችሁ እኔው የዕለቱ ተረኛ አስተናጋጃችሁ መብራቱ ኃይለ ጊዮርጊስ ከባልደረባዬ ዘላለም ኃይሉ ጋር በጋራ በመሆን ነው። አብራችሁን በመሆን ዝግጅቶቻችን በሙሉ እንድትከታተሉ አሁንም በድጋሚ እንጋብዛለን።

ርዕሰ ሊቃነ ጳጳሳት ሊዮ የሞት ቅጣት በሰው ልጅ ክብር ላይ የሚፈጸም ጥቃት እንደሆነ በመግለጽ ውድቅ ማድረጋቸው ተገለጸ። ርዕሰ ሊቃነ ጳጳሳት ሊዮ የጋራ ጥቅም ከሞት ቅጣት ውጪም ሊጠበቅና የፍትህ መስፈርቶች ሊሟሉ እንደሚችሉ በማስታወስ የካቶሊክ ቤተክርስቲያን የሞት ቅጣትን እንደምትቃወም በድጋሚ አረጋግጠዋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በይፋዊው ኤክስ ገጻቸው ላይ እንዳሰፈሩት የካቶሊክ ቤተክርስቲያን የሞት ቅጣትን ተቀባይነት የሌለው አድርጋ ትመለከታለች። ምክንያቱም ቅጣቱ የሰው ልጅን የማይደፈር ክብርና ማንነት የሚጋፋ ጥቃት በመሆኑ የተነሳ ነው ብለዋል። ቅዳሜ ለት መስከረም 30 2019 ዓ.ም ተመረጠ ማለትም በአለም አቀፍ የሞት ቅጣት ተቃውሞ ቀን ላይ ባወጡት መልእክት ርዕሰ ሊቃነ ጳጳሳቱ ፍትህን ማስፈንና የሰው ልጅን የጋራ ጥቅም መጠበቅ የሚቻለው በሞት ቅጣት ላይ ሳይመሰረቱ እንደሆነ ተቆመዋል። ዜጎችን ለመጠበቅ ወንጀለኞችን ውጤታማ በሆነ መንገድ ማሰር እንደሚቻል በተመሳሳይ ጊዜም ጥፋተኛ የሆኑ ሰዎች የመታረም ወይም የመመለስ ወይም የመዳን እድል እንዲኖራቸው ማድረግ እንደሚቻልም ገልጸዋል። የሞት ቅጣት ተቀባይነት የለውም ምክንያቱም የሰው ልጅን የማይደፈር ክብርና ማንነት የሚጋፋ ጥቃት ነው። የጋራ ጥቅም ሊጠበቅና የፍትህ መስፈርቶችም ሊሟሉ የሚችሉት ወደ ሞት ቅጣት ሳይኬድ ነው። ዜጎችን የሚጠብቁና በተመሳሳይ

የቀን አቆጣጠር በ2013 ዓ ም የሞት ቅጣት ፈርዶባቸው እንደነበረም ይታወሳል። ፔንታጎን ሐሙስ ዕለት እንዳስታወቀው ምንም እንኳን ተጨማሪ የሕግ ሂደቶች ሊያዘገዩት ቢችሉም ግድያው በጥይት እንደሚፈጸምና እንደ አውሮፓውያኑ የቀን አቆጣጠር ለታህሳስ 3 ቀን 2026 ዓ ም ቀጠሮ ተይዞለታል ሲል ገልጸዋል። ካርዲናል ፔትሮ ፓሮሊን አርብ ዕለት ለጋዜጠኞች እንደተናገሩት ግድያው በቀጥታ ስርጭት በእንግሊዝኛው ላይቭ ስትሪም እንዲተላለፍ የታቀደው ዕቅድ ተቀባይነት የለውም ሲሉ ተናግረዋል። በዚህ ዘመን ማንም ሰው እንዲህ አይነት ዘዴን መጠቀም መፈለጉ በእርግጥም ለመረዳት የሚያስቸግር ነው ብለዋል። ለምን ዓላማ እንደሆነ አላውቅም። ሞትን እንደ መዝናኛ ወይም ትርኢት መቀየር በፍጹም ተቀባይነት የለውም። ግለሰቡ ምንም ያህል ጥፋተኛ ቢሆንም ሌሎች አማራጭ መንገዶች አሉ ብለዋል። አክለውም የሞት ቅጣት ከሰው ልጅ ክብር ጋር የሚጋጭና ወንጀልን ለመከላከል ወይም ለመግታት የማይጠቅም መሆኑን በድጋሚ ገልጸዋል። ከዚህ ቀደም አርብ ዕለት የአሜሪካ ካቶሊክ ጳጳሳት ጉባኤ ፕሬዝደንት የሆኑት ሊቀ ጳጳስ ፖል ኮክሊ ድንጋጤና ጥልቅ ሐዘን እንደተሰማቸው በመግለጽ ጉዳዩ እንደገና እንዲታይ ጥሪ ማቅረባቸውም ይታወሳል። ለቫቲካን ኒውስ እንደተናገሩት የሐዘን ድርጊት በምንም መልኩ ሊደገፍ አይችልም። ነገር ግን ይህ ውሳኔ የሞት ባህልን የሚያራምድ አረመኔያዊ ድርጊት ስለሆነ እንደገና ሊታይ ይገባዋል ሲሉ መግለጻቸው ይታወሳል። ይፋዊ የሞት ቅጣት አፈጻጸም የአገሪቱን የሞራል እሴቶች የሚያዳክም መሆኑን ያስጠነቀቁት ሊቀ ጳጳሱ አሜሪካውያን ሁልጊዜም ሕይወትን እንዲመርጡ ጸልየዋል። አድማጮቻችን፣ ይህ በመከታተል ለምትገኙት ከሬዲዮ ቫቲካን የአማርኛው የስርጭት ክፍል የሚቀርብላችሁን የሰኞ የጥቅምት 2019 ዓ.ም ዕለታዊ ስርጭታችንን ነው። ርዕሰ ሊቃነ ጳጳሳት ሊዮ በሳምባዬ ውስጥ ያለን እጢ ለማስወገድ በቅርቡ ቀዶ ጥገና ይደረግልኛል አሉ። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በሳምባቸው ውስጥ የተገኘን በአንድ ቦታ ብቻ የተወሰነ በእንግሊዝኛው ሎካላይዝድ ኑድል ለማስወገድ ቀዶ ጥገና ሊደረግላቸው መሆኑን ገለጹ። እጢው በጣም በመጀመሪያ ደረጃ ላይ የሚገኝና በአንድ ቦታ ብቻ የተወሰነ መሆኑን ጠቅሰዋል። ቀዶ ጥገናው በሚቀጥሉት ቀናት በሮም በሚገኘው ጂሜሊ ሆስፒታል ይከናወናል ሲሉ አክለው ገልጸዋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ እሁድ ዕለት በቫቲካን በሚገኘው በቅዱስ ጴጥሮስ አደባባይ የመልአክ እግዚአብሔር ጸሎት ለማድረግ ለተሰበሰቡ ምዕመናን እንደተናገሩት ዶክተሮቻቸው ወይም ሐኪሞቻቸው በሳንባቸው ውስጥ በአንድ ቦታ ብቻ የተወሰነ እጢ እንዳገኙና በጥቂት ቀናት ውስጥ ቀዶ ጥገና እንደሚደረግላቸው ተናግረዋል። ቀዶ ጥገናው የሚከናወነው በሮም በሚገኘው አጎስቲን ጂሜሊ ፖሊክሊኒክ ሆስፒታል እንደሆነም ተገልጸዋል። እጢው በጣም በመጀመሪያ ደረጃ ላይ የተገኘና በአንድ ቦታ ብቻ የተወሰነ መሆኑንም አክለው ገልጸዋል። ርዕሰ ሊቃነ ጳጳሳቱ ዶክተሮቻቸው ቀዶ ጥገና እንዲደረግላቸው እንደመከሯቸውና ምክራቸውን እንደተቀበሉ እንዲሁም ቀዶ ጥገናው በሚቀጥሉት ቀናት እንዲከናወን መወሰኑ ተናግረዋል። ርዕሰ ሊቃነ ጳጳሳት ሊዮ ለሁሉም በመንፈሳዊ ቅርበት ላሳዩ ድጋፍ ምስጋናቸውን አቅርበዋል። ራሳቸውን በምዕመናን ጸሎት አደራ ሰጥተዋል። የሚከተለውን ቅዱስነታቸው ተናግረዋል። ውድ ወዳጆች፣ በቅርቡ በተደረጉ የሕክምና ምርመራዎች ወቅት ዶክተሮች በሳምባዬ ውስጥ ትንሽና በአንድ ቦታ ብቻ የተወሰነ እጢ አግኝተዋል። እጢው በጣም በመጀመሪያ ደረጃ ላይ የተገኘና በአንድ ቦታ ብቻ የተወሰነ ነው። ዶክተሮቹ የሕክምና ጣልቃ ገብነት ማድረግ የተሻለ እንደሆነ ያምናሉ። ስለዚህ ምክራቸውን በመከተል እጢውን ለማስወገድ ቀዶ ጥገና ለማድረግ ወስኛለሁ። ቀዶ ጥገናው በሚቀጥሉት ቀናት እንዲከናወን ቀጠሮ ተይዞለታል። ለመንፈሳዊ ቅርበታችሁ አመሰግናለሁ። ራሴንም ለጸሎታችሁ አደራ ሰጣለሁ። አመሰግናለሁ። መልካም እሁድ ይሁንላችሁ ማለታቸው ተዘግበዋል። ለጋዜጠኞች ጥያቄ ምላሽ ሲሰጡ የቅድስት መንበር የፕሬስ ቢሮ ዳይሬክተር ማቴዎ ብሩኒ ቀዶ ጥገናው በዚህ ሳምንት መጀመሪያ ቀናት ላይ እንዲከናወን ቀጠሮ የተያዘለት ሲሆን ከቀዶ ጥገናው በኋላ ለማገገም የሚፈጀው ጊዜም ለአንድ ሳምንት ያህል ይሆናል ሲሉ ዝርዝር መረጃ መስጠታቸውም ተገልጿል። አድማጮቻችን፣ ይህ በመከታተል ለምትገኙት ከሬዲዮ ቫቲካን የአማርኛው የስርጭት ክፍል የሚቀርብላችሁን የሰኞ የጥቅምት 2019 ዓ.ም ዕለታዊ ስርጭታችንን ነው።
ርዕሰ ሊቃነ ጳጳሳት ሊዮ የክርስቲያኖች ደስታን ለዓለም መዳን የተሰጠ የእግዚአብሔር ስጦታ ነው ማለታቸው ተገለጸ። ርዕሰ ሊቃነ ጳጳሳት ሊዮ ዘወትር እሁድ ዕለት በቫቲካን በሚገኘው በቅዱስ ጴጥሮስ አደባባይ

አደባባይ ለሚሰበሰቡ ምእመናን በእለቱ ስርዓተ አምልኮ ላይ በሚነበበው የቅዱስ ወንጌል ቃል ላይ ተንተርሰው የቅዱስ ወንጌል አስተንትኖ እንደሚያደርጉ የሚታወቅ ሲሆን የክርስቲያኖች ደስታ ለዓለም መዳን የተሰጠ የእግዚአብሔር ስጦታ ነው ማለታቸው ተገልጿል። ክቡራንና ክቡራት የዝግጅቶቻችን ተከታታዮች፣ ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በወቅቱ ያደረጉትን የቅዱስ ወንጌል አስተንትኖ ሙሉ ይዘቱን እንደሚከተለው አሰናድተናል። እንድትከታተሉን አሁንም በድጋሚ እንጋብዛለን።

ውድ ወንድሞቼና እህቶቼ መልካም ለተሰንበት ይሁንላችሁ። በዛሬው ሥርዓት አምልኮ ላይ የተነበበልን ቅዱስ ወንጌል ኢየሱስ አንድ ንጉሥ ለልጁ ስላዘጋጀው የሰርግ ድግስ ይናገራል። የማቴዎስ ወንጌል ምዕራፍ 22 ከቁጥር 1 እስከ 14 ላይ እንደተገለጸው የልጅ ሰርግ ለማንኛውም ቤተሰብ ልዩ ክስተት ነው። ይህ ደስተኛ አባትም ደስታውን ከሁሉም ጋር መጋራት ይፈልጋል። ታላቅ ድግስ አዘጋጅቶ ብዙ ሰዎችን ይጋብዛል። ቅዱስ ቶማስ አኩዊናስ እንደሚለው መልካምነት በተፈጥሮ የሚመስፋፋት ባህሪ አለው ይለናል። በታሪኩ ውስጥ ያለው ምስል ይህንን ሐሳብ በዕለት ተዕለት ሕይወታችን አውድ ውስጥ ይገልጸዋል። አንድ መልካም ነገር ሲከሰት ደስታችንን ከሌሎች ጋር እንድንጋራ የሚያነሳሳ ብርሃን ያበራል። ነገር ግን እንዲህ ላለው ደግ ግብዣ ምላሽ ሲሰጡ እንግዶች ወደ ድግሱ ከመምጣት ይልቅ ፊታቸውን አዙረው በየራሳቸው ጉዳይ መቀጠልን ይመርጣሉ። አንዳንዶቹ ይበሳጫሉ፣ የንጉሡን መልእክተኞች ይሳደባሉ፣ እንዲያውም ይገሏቸዋል። እንዳለመታደል ሆኖ ይህ በእኛም ላይ ሊከሰት ይችላል። ምክንያቱም የምናደርገው መልካም ነገር ሁልጊዜም አይገባንም፣ አይታወቅም፣ ወይም አድናቆት አያገኝም። እንዲያውም አንዳንድ ጊዜ ሆን ተብሎ በተሳሳተ መንገድ ይተረጎማል፣ እንዲሁም ውድቅ ይደረጋል። ሆኖም ይህ ተስፋ ሊያስቆርጠን አይገባም። ውድቅ ሲደረግበት ንጉሡ ሰርጉን ወይም በዓሉን አልሰረዘም። በተቃራኒው ግብዣውን ለብዙ ሰዎች ያሰፋል። የሙሽራውንና የሙሽሪት ደስታ ለሁሉም ስጦታ እንዲሆን አገልጋዮቹን ወደ ጎዳናዎች በመላክ ሰዎችን ይጠራል። በዚህ ወቅት በዚህ ታሪክ ውስጥ ያለው ዋና ገጸ ባሕሪ እነማንን እንደሚወክሉ ራሳችንን መጠየቅ እንችላለን። ቅዱስ ጀሮም ንጉሡን እንደ ሰማያዊ አባት፣ ሙሽራውን እንደ ኢየሱስ እና ሙሽሪትን ደግሞ እንደ ቤተ ክርስቲያን አድርጎ ያስቀምጣቸዋል። በማቴዎስ ወንጌል ላይ የተሰጠ አስተያየት በመጽሐፍ ቁጥር 3 ላይ እንደተገለጸው እኛም ከእነዚህ ዋና ገጸ ባሕርያት መካከል እንገኛለን። ጌታ ሕይወታችንን ከእርሱ ጋር እንድንጋራና ከእርሱ ጋር የሕይወት ተሸካሚዎች እንድንሆን መርጦናል። የሰርጉ ድግስ የእኛ ነው። የድግሱም አዳራሽ አብያተ ክርስቲያናችንና ቤቶቻችን ናቸው። እነዚህም እኛ የምንኖርባቸው እንዲሁም የንጉሥ ልጅ ኢየሱስ ክርስቶስ ለእኛ ያለውን ፍቅር መግለጡን የሚቀጥልበትና የእኛን እሺ የሚጠብቅበት ቦታዎች ናቸው። እዚያም እርሱን እናገኘዋለን። እንደ ሙሽሪትም በጥምቀት ነጭ ልብስን እንለብሳለን። እንዲሁም ወደ እግዚአብሔርና እርስ በርስ የሚያቀራርበንን የመልካም ሥራዎች ጌጣጌጦችን እናጌጣለን። ስለዚህ የምናውጀው ደስታ ሰው ሠራሽ አይደለም፣ ጥልቅ ተጨባጭና እውነተኛ ነው። የምናገኛቸው ሰዎች ፊቶች ያማሩ እንደሆኑ ሁሉ ይህ ደስታም ያማረ ነው። ቀኖቻችንን በሚሞሉት ሥራ፣ ፈገግታ፣ እንባ፣ የእጅ መጨባበጥ እና የቸርነት ተግባራት ልክ እውነተኛ ነው። ይህ ደስታ ለዓለም መዳን የተሰጠ የእግዚአብሔር ስጦታ ነው። ስለሆነም በዚህ ደስታ ውስጥ እንድናድግ የጌታ እናት ማርያም እንድትረዳን እንጠይቅ። ምንም እንኳን ባይገባንም እንኳን ይህ ደስታ ሁልጊዜና በሁሉም ቦታ በልግስና በድፍረትና በእምነት ልናውጀው ይገባል።

0: ክቡራንና ክቡራት አድማጮቻችን ይህ ቀደም ሲል ያስደመጥናችሁ ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በቫቲካን በሚገኘው በቅዱስ ጴጥሮስ አደባባይ ለተሰበሰቡት ምዕመናን በጥቅምት 1 2019 ዓ ም ያደረጉትን የቅዱስ ወንጌል አስተንትኖ ሙሉ ይዘቱን ነበር ያስደመጥናችሁ። አብራችሁን በመሆን ስላዳመጣችሁን እጅግ ከፍ አድርገን እናመሰግናለን። አድማጮቻችን ይህ በመከታተል ለምትገኙት ከሬዲዮ ቫቲካን የአማርኛው የስርጭት ክፍል የሚቀርብላችሁን የሰኞ የጥቅምት 2 2019 ዓ.ም ዕለታዊ ስርጭታችንን ነው። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በዩክሬን ሰላም እንዲሰፍን ጥሪያቸውን አደሱ። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በዩክሬን ሰላም እንዲሰፍን ጥሪያቸውን ያደሱ ሲሆን ከሀገሪቱ የሚደረገው የእህል ኤክስፖርት መቀነስ በዓለም ዙሪያ ባሉ ደሃ ሀገራት ላይ የሚያሳድረውን ተጽዕኖም አስታውሰዋል። በእሁድ ዕለት በተደረገው የመላእክ እግዚአብሔር ጸሎት በመቀጠል ባደረጉት ንግግር ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ዩክሬን ከምታቀርበው የእህል አቅርቦት ጋር በተያያዘ በዓለም ዙሪያ ስቃይ እያስከተለ ባለው ጦርነት ምክንያት በዩክሬን ሰላም እንዲሰፍን ጥሪ አቅርበዋል። በጦርነት በተጎዳችው ዩክሬን የሚካሄደው ጦርነት ከድንበሯ አልፎ በተለይም በእህል ምርት ላይ ጥገኛ በሆኑት እጅግ ድሃ አገራት ውስጥ ስቃይ ማስከተሉን ቀጥለዋል ብለዋል። በግጭቱ ውስጥ ለሚሳተፉ ወገኖች ጥሪዬን ከልብ አቀርባለሁ። እህል በጥቁር ባህር በኩል ደህንነቱ በተጠበቀ ሁኔታ እንዲጓጓዝ ፍቀዱ። በሚሊዮን የሚቆጠሩ ሰዎች የዕለት እንጀራ በጦርነት ምክንያት ታጋች ሊሆን አይገባም ብለዋል። ዩክሬን በታሪክ ከዓለም የስንዴ አቅርቦት 10 በመቶውን፣ ከበቆሎ ገበያ 15 በመቶውን እና ከገብስ አቅርቦት 13 በመቶውን ታመርት ነበር። በወቅቱ ርዕሰ ሊቃነ ጳጳሳቱ ቅዳሜ ዕለት የተከናወነውን የጣሊያናዊቷ ብጽሕት ማሪያ ኤኛዚያ ኢሳኪ እንደ አውሮፓውያን የቀን አቆጣጠር ከ1857 እስከ 1934 ዓ ም የኖሩ የብጽህና ማዕረግ ማወጅ ሥነ ሥርዓት እንዲሁም ለችግረኞችና ለተቸገሩ ሰዎች ያሳየችውን ደፋር ቸርነት አስታውሰዋል። ምሳሌዋ ለሁሉም ሰው የወንጌል ፍቅርን በዓለም ላይ የመመስከር ፍላጎታችንን እንዲያድስልን ጸልየዋል። አድማጮቻችን ይህ በመከታተል ለምትገኙት ከሬዲዮ ቫቲካን የአማርኛው የስርጭት ክፍል የሚቀርብላችሁን የሰኞ የጥቅምት 2 2019 ዓ.ም ዕለታዊ ስርጭታችንን ነው። በኢትዮጵያ ካቶሊካዊት ቤተ ክርስቲያን በተለያዩ አገረ ስብከቶች ውስጥ የሚገኙ ወጣቶችንና የዩኒቨርሲቲ ተማሪዎችን በማገልገል ላይ ለሚገኙ መሪ ካህናት ስልጠና መሰጠቱ ተገለጸ። ለዚህ ዜና ዝርዝር ባልደረባችን ዘላለም አይሉ።
1: በተለያዩ የኢትዮጵያ ካቶሊክ ቤተ ክርስቲያን ሰበካዎች ከወጣቶችና ከዩኒቨርሲቲ ተማሪ ካቶሊካውያን ጋር ለሚሰሩ መሪ ካህናት ወይም ቻፕሌኖች ውጤታማ የወጣቶች ተሳትፎ በመጨመር ረገድ ሲኖዶሳዊ የሆነ ጉዞን ከወጣቶች ጋር ለማድረግ የሚረዳ ስልጠና ከመስከረም 25 እስከ 27 ቀን 2019 ዓ.ም ድረስ በቅዱስ ፍራንቺስኮስ ገዳም የጽሞናና የሱባኤ ማዕከል ውስጥ ተካሂዷል። ለሁለት ተከታታይ ቀናት በአዲስ አበባ ሀገረ ስብከት ስር በሚገኘው በቅዱስ ፍራንቺስኮስ የጽሞናና የሱባኤ ማዕከል የተሰጠው ይህ ስልጠና ሐዋርያዊ አገልግሎት ለወጣት ተማሪዎች ማድረስ፣ የወጣቶችን ስነ ልቦና መረዳትና የወጣቶችን ተሳትፎ ማበረታታት በሚሉ ርዕሶች እንዲሁም በአመራርነት ዙሪያ ላይ ያተኮረ የሁለት ቀናት ስልጠና ተሰጥቷል። ከዚህም በተጨማሪ የስልጠና ዋና ዓላማ በእያንዳንዱ ከፍተኛ የትምህርት ተቋም ውስጥ የሚያገለግሉ ካህናት፣ ከተለያዩ ሀገር ስብከቶች የመጡ ወጣትና ካቶሊካውያን የዩኒቨርሲቲ ተማሪዎችን በመንፈሳዊና በማኅበራዊ ሕይወታቸው ማገዝ የሚችሉባቸው መንገዶች ለመወያየት እንዲሁም ራስን በመምራት በመንፈሳዊነታቸውና በትምህርታቸው መታነጽ የሚችሉባቸው መንገዶች ላይ ያተኮረ ስልጠና ነበር። ከመስከረም 25 እስከ 27 ድረስ ለሁለት ተከታታይ ቀናት በአዲስ አበባ ሀገረ ስብከት ስር በሚገኘው በቅዱስ ፍራንቺስኮስ የጽሞናና የሱባኤ ማዕከል ውስጥ ውጤታማ የወጣቶች ተሳትፎን በማስመልከት ከወጣቶችና ከዩኒቨርሲቲ ተማሪ ካቶሊካውያን ጋር ለሚሰሩ መሪ ካህናት በተሰጠው በዚህ ስልጠና የሁለተኛ ቀን ውሎን በማስመልከት በኢትዮጵያ ካቶሊካዊት ቤተ ክርስቲያን የጳጳሳት ጉባኤ ጽሕፈት ቤት የሐዋርያዊ ሥራዎች ኃላፊ ክቡር አባ አብርሃም እንደገለጹት በ21ኛው የአሜሲያ ጠቅላላ ጉባኤ ላይ ወጣቶችን በማስመልከት ያስቀመጠውን አቅጣጫ ለማጠናቀር የሚቻሉባቸው መንገዶች ዙሪያ ውይይት መደረጉን አመላክተዋል። የከፍተኛ የትምህርት ተቋማት ወጣት ተማሪዎችና ከእነዚህ ወጣቶች ጋር የሚሰሩ መሪ ካህናት ወይም ቻፕሌኖች እርስ በእርስ በመናበብ ተግባብቶ መስራት የሚችሉባቸው መንገዶች ዙሪያ ከዚህም በተጨማሪ እነዚህን ወጣት ተማሪዎች እንዴት መያዝና መምራት እንደሚገባ አንዲሁም በመንፈሳዊና በማህበራዊ ህይወታቸው ከተማሪዎቹ ጋር መጓዝ የሚችሉባቸው መንገዶች ዙሪያ ሰፊ ውይይት ተደርጓል። በሁለተኛው ቀን ስልጠና ተሳታፊዎቹ እነዚህ ወጣቶች ለቤተ ክርስቲያኒቱ እጅግ አስፈላጊ እንደመሆናቸው መጠን የእነሱን ተሳትፎ ለማጎልበት በሚቻሉባቸው መንገዶች ዙሪያ ስልጠናና ጠንካራ ውይይት አድርገዋል። ከዚህም በተጨማሪ የማህበራዊ ሚዲያ አጠቃቀም በቤተ ክርስቲያን አካሄድና በማህበራዊ ህይወት ላይ ስለሚያመጣው መልካምም ሆነ አሉታዊ ጎንን በማስመልከት ባሉት ተግዳሮቶች ዙሪያ ምክክር የተደረገ ሲሆን ሰው ሰራሽ አስተውሎት ወይም አርቲፊሻል ኢንተለጀንስን ጨምሮ እነዚህ አዳዲስ የሚዲያ መተግበሪያዎችና ቴክኖሎጂዎች የሰው ልጅን በተለይም ወጣቶችን ከእግዚአብሔር ጋር የሚያገናኝበትና የሚያለያይበት መንገድ በምን ሁኔታ እንደሆነ ከመድረኩ የግንዛቤ ማስጨበጫ ስልጠና ተሰጥቷል። በኢትዮጵያ ካቶሊካዊት ቤተ ክርስቲያን የጳጳሳት ጉባኤ ጠቅላይ ጽህፈት ቤት የሐዋርያዊ ሥራዎች ኃላፊ ክቡር አባ አብርሃም ገብረ ማርያም ወጣቶች በቤተ ክርስቲያን ውስጥ ቦታ ሊኖራቸው እንደሚገባ ገልጸው ከዚህ ስልጠና በኋላ በከፍተኛ የትምህርት ተቋም ውስጥ ለሚገኙ የተማሪ ተወካዮች ስልጠና እንደሚዘጋጅና በቀጣይም በተቀናጀ ሁኔታ በጋራ ወጣቶችን ለማብቃት መስራት እንደሚገባም አሳስበዋል። በመጨረሻም ቀደም ሲል እንደተገለጸው በሁሉም ዩኒቨርሲቲዎች ውስጥ የሚያገለግሉ መሪ ካህናት ከወጣቶቹ ጋር ያላቸውን ህብረት ለማጠናከር ምን ምን ግብአቶች እንደሚያስፈልጋቸውና በአንጻሩም ከተማሪዎቹ የሚጠበቁት ነገር ምን እንደሆነ ውይይት የተደረገ ሲሆን መሪ ካህናቱ ከጠቅላይ ጽህፈት ቤቱ ጋር ያላቸውን የግንኙነት ሁኔታና ከጽህፈት ቤቱ የሚፈልጉ ድጋፎችን በተመለከተ ቀጣይ አቅጣጫዎች በመጠቆም ተጠናቋል። ይህ ስልጠና በኢትዮጵያ ካቶሊካዊት ቤተ ክርስቲያን ጳጳሳት ጉባኤ ጠቅላይ ጽህፈት ቤት ሐዋርያዊ ቢሮ ማስተባበሪያ ስር በሚገኘው የዩኒቨርሲቲ ተማሪዎች አስተባባሪ ቢሮ ከቅርብ ምስራቅ ካቶሊክ የበጎ አድራጎት ማኅበር ጋር በመተባበር የተዘጋጀ መሆኑንም አዘጋጆቹ ገልጸዋል። ለቫቲካን ሬዲዮ ዘላለም ኃይሉ አዲስ አበባ።

አድማጮቻችን የዛሬው የማክሰኞ የጥቅምት 2019 ዓመተ ምህረት ዕለታዊ ስርጭታችን እዚህ ላይ በቃ። ጥያቄ ወይም ሂስ ካላችሁ በኢሜይል አድራሻችን amharico@spc.va በተሰኘው የኢሜይል አድራሻችን በትጽፉልን የሚደርሰን ሲሆን በተጨማሪም በፌስቡክ አድራሻችን ቫቲካን ኒውስ አማሃሪክ በተሰኘው ገጻችን ላይ በትጽፉ መልእክቶቻችሁ ይደርሱናል። በሚቀጥለው ስርጭታችን እስከምንገናኝ ሰላም ቆዩን። ኢየሱስ ክርስቶስ ይባረክ። ላውዴቱር ኢየሱስ ክርስቶስ።

የቫቲካን ሬዲዮ በኢትዮጵያ የሰዓት አቆጣጠር ማታ ከ12 ሰዓት ተኩል እስከ 1 ሰዓት በ9660 ኪሎ ሄርዝ ወይም በ31.5 ሜትር ባንድ በ15570 ኪሎ ሄርዝ ወይም በ19.27 ሜትር ባንድ ላይ የርዕሰ ሊቃነ ጳጳሳት የቅድስት መንበርን የቤተ ክርስቲያንንና ከዓለም ዙሪያ ያገኘናቸውን ዜናዎችን ለአድማጮቹ አሁን ማሰማት ጀመረ።

ዝግጅቶቻችንን በኢንተርኔት መከታተል ለምትፈልጉ ደንበኞቻችን www.vaticannews.va/am የሚለውን ድረገጽ በመክፈት በቋንቋዎች ዝርዝር ውስጥ አማርኛ የሚለውን በመምረጥ መከታተል የምትችሉ ሲሆን በተጨማሪም በፌስቡክ Vatican News አማሪክ በሚለው ገጻችን ላይ ላይክ የሚለውን ምልክት በመጫን ወቅታዊ የሆኑ የርዕሰ ሊቃነ ጳጳሳት የቅድስት መንበርን የቤተ ክርስቲያንንና ከዓለም ዙሪያ ያገኘናቸውን ዜናዎች መከታተል የምትችሉ መሆኑን እንገልጻለን። ይህ ከቫቲካን ሬዲዮ የአማርኛው የስርጭት ክፍል የሚቀርብላችሁ ዕለታዊ ዝግጅታችን ነው።

ክቡራንና ክቡራት አድማጮቻችን በቅድሚያ እንደተለመደው የከበረ ሰላምታችንን እናቀርብላችኋለን። ይህ በመከታተል ለምትገኙት ከሬዲዮ ቫቲካን ያማርኛው የሰርጭት ክፍል የሚቀርብላችሁን የሰኞ የጥቅምት 2019 ዓ.ም ዕለታዊ ሰርጭታችንን ነው። የዛሬውን የሰኞ የጥቅምት 2019 ዓ.ም ዕለታዊ ስርጭታችንን በሚገባ ለመከታተል ያስችላችሁ ዘንድ እንደተለመደው ዝግጅቶቻችንን በቅድሚያ እናስተዋውቃችኋለን።

ርዕሰ ሊቃነ ጳጳሳት ሊዮ የሞት ቅጣት በሰው ልጅ ክብር ላይ የሚፈጸም ጥቃት እንደሆነ በመግለጽ ውድቅ ማድረጋቸው መገለጹን የሚያመለክት ዜና በቅድሚያ ወደ እናንተ አድማጮቻችን እናደርሳለን። ርዕሰ ሊቃነ ጳጳሳት ሊዮ በሳምባዬ ውስጥ ያለን እጢ ለማስወገድ በቅርቡ ቀዶ ጥገና ይደረግልኛል ማለታቸው መገለጹን የሚያመለክት ዜና በክፍል ሁለት ስርጭታችን ወደ እናንተ አድማጮቻችን እናደርሳለን። ርዕሰ ሊቃነ ጳጳሳት ሊዮ የክርስቲያኖች ደስታ ለዓለም መዳን የተሰጠ የእግዚአብሔር ስጦታ ነው ማለታቸው መገለጹን የሚያመለክት ዜና በክፍል 3 ስርጭታችን ወደ እናንተ አድማጮቻችን እናደርሳለን። አሁንም ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በዩክሬን ሰላም እንዲሰፍን ጥሪያቸውን ማደሳቸው መገለጹን የሚያመለክት ዜና በክፍል 4 ስርጭታችን ወደ እናንተ አድማጮቻችን እናደርሳለን። በመጨረሻም በኢትዮጵያ ካቶሊካዊት ቤተክርስቲያን በተለያዩ አገረ ስብከቶች ውስጥ ከወጣቶችና ከዩኒቨርሲቲ ተማሪዎች ጋር ለሚሰሩ መሪ ካህናት ስልጠና መሰጠቱን የሚያመለክት ዜና በመጨረሻው ክፍል ወደ እናንተ አድማጮቻችን እናደርሳለን። እንግዲህ አድማጮቻችን እነዚህ ቀደም ሲል ያስተዋወቅናችሁ በዛሬው ለስርጭታችን በቅደም ተከተል ወደ እናንተ አድማጮቻችን የምናደርሳቸው ዕለታዊ ዘገባዎቻችን ይሆናሉ። አብራችሁን በመሆን ዝግጅቶቻችን በሙሉ እንድትከታተሉ መጋብዛችሁ እኔው የዕለቱ ተረኛ አስተናጋጃችሁ መብራቱ ኃይለ ጊዮርጊስ ከባልደረባዬ ዘላለም ኃይሉ ጋር በጋራ በመሆን ነው። አብራችሁን በመሆን ዝግጅቶቻችን በሙሉ እንድትከታተሉ አሁንም በድጋሚ እንጋብዛለን።

ርዕሰ ሊቃነ ጳጳሳት ሊዮ የሞት ቅጣት በሰው ልጅ ክብር ላይ የሚፈጸም ጥቃት እንደሆነ በመግለጽ ውድቅ ማድረጋቸው ተገለጸ። ርዕሰ ሊቃነ ጳጳሳት ሊዮ የጋራ ጥቅም ከሞት ቅጣት ውጪም ሊጠበቅና የፍትህ መስፈርቶች ሊሟሉ እንደሚችሉ በማስታወስ የካቶሊክ ቤተክርስቲያን የሞት ቅጣትን እንደምትቃወም በድጋሚ አረጋግጠዋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በይፋዊው ኤክስ ገጻቸው ላይ እንዳሰፈሩት የካቶሊክ ቤተክርስቲያን የሞት ቅጣትን ተቀባይነት የሌለው አድርጋ ትመለከታለች። ምክንያቱም ቅጣቱ የሰው ልጅን የማይደፈር ክብርና ማንነት የሚጋፋ ጥቃት በመሆኑ የተነሳ ነው ብለዋል። ቅዳሜ ለት መስከረም 30 2019 ዓ.ም ተመረጠ ማለትም በአለም አቀፍ የሞት ቅጣት ተቃውሞ ቀን ላይ ባወጡት መልእክት ርዕሰ ሊቃነ ጳጳሳቱ ፍትህን ማስፈንና የሰው ልጅን የጋራ ጥቅም መጠበቅ የሚቻለው በሞት ቅጣት ላይ ሳይመሰረቱ እንደሆነ ተቆመዋል። ዜጎችን ለመጠበቅ ወንጀለኞችን ውጤታማ በሆነ መንገድ ማሰር እንደሚቻል በተመሳሳይ ጊዜም ጥፋተኛ የሆኑ ሰዎች የመታረም ወይም የመመለስ ወይም የመዳን እድል እንዲኖራቸው ማድረግ እንደሚቻልም ገልጸዋል። የሞት ቅጣት ተቀባይነት የለውም ምክንያቱም የሰው ልጅን የማይደፈር ክብርና ማንነት የሚጋፋ ጥቃት ነው። የጋራ ጥቅም ሊጠበቅና የፍትህ መስፈርቶችም ሊሟሉ የሚችሉት ወደ ሞት ቅጣት ሳይኬድ ነው። ዜጎችን የሚጠብቁና በተመሳሳይ ጊዜ ጥፋተኛ የሆኑ ሰዎችን የመታረም እድል ሙሉ በሙሉ የማያሳጡ ውጤታማ የእስር ስርዓቶች ተዘርግተዋል ሲሉ በእንግሊዘኛው ሃሽ ኖ ዴዝ ፔናሊቲ የሞት ቅጣት ይቅር ሲሉ ርዕሰ ሊቃነ ጳጳሳት ሊዮ በኤክስ ገጻቸው ላይ ጽፈዋል። ይህ የርዕሰ ሊቃነ ጳጳሳቱ መልእክት የወጣው የቫቲካን ዋና ጸሐፊ ካርዲናል ፔትሮ ፓሮሊን እና የአሜሪካ የካቶሊክ ጳጳሳት ጉባኤ ፕሬዚደንት ዲናል ሐሰን የተባለ ግለሰብ በይፋ እንዲገደል የታቀደውን እቅድ በመቃወም መግለጫ ካወጡ ከአንድ ቀን በኋላ ነው። አቶ ሐሰን እንደ አውሮፓውያኑ የቀን አቆጣጠር በህዳር 2009 ዓ.ም በፎርት ሁድ ወታደራዊ ጣቢያ 13 ሰዎችን በመግደል እና 32 ሰዎችን በማቁሰል ጥፋተኛ ሆኖ ተገኝቶ ነበር። ወታደራዊ ፍርድ ቤት እንደ አውሮፓውያኑ የቀን አቆጣጠር በ2013 ዓ.ም የሞት ቅጣት ፈርዶባቸው እንደነበረም ይታወሳል። ፔንታጎን ሐሙስ ዕለት እንዳስታወቀው ምንም እንኳን ተጨማሪ የህግ ሂደቶች ሊያዘገዩት ቢችሉም ግድያው በጥይት እንደሚፈጸምና እንደ አውሮፓውያኑ የቀን አቆጣጠር ለታህሳስ 3 ቀን 2026 ዓ.ም ቀጠሮ ተይዞለታል ሲል ገልጿል። ካርዲናል ፔትሮ ፓሮሊን አርብ ዕለት ለጋዜጠኞች እንደተናገሩት ግድያው በቀጥታ ስርጭት በእንግሊዘኛው ላይቭ ስትሪም እንዲተላለፍ የታቀደው ዕቅድ ተቀባይነት የለውም ሲሉ ተናግረዋል። በዚህ ዘመን ማንም ሰው እንዲህ አይነት ዘዴን መጠቀም መፈለጉ በእርግጥም ለመረዳት የሚያስቸግር ነው ብለዋል። ለምን ዓላማ እንደሆነ አላውቅም። ሞትን እንደ መዝናኛ ወይም ትርኢት መቀየር በፍጹም ተቀባይነት የለውም። ግለሰቡ ምንም ያህል ጥፋተኛ ቢሆንም ሌሎች አማራጭ መንገዶች አሉ ብለዋል። አክለውም የሞት ቅጣት ከሰው ልጅ ክብር ጋር የሚጋጭና ወንጀልን ለመከላከል ወይም ለመግታት የማይጠቅም መሆኑን በድጋሚ ገልጸዋል። ከዚህ ቀደም አርብ ዕለት የአሜሪካ ካቶሊክ ጳጳሳት ጉባኤ ፕሬዚደንት የሆኑት ሊቀ ጳጳስ ፖል ኮክሊ ድንጋጤና ጥልቅ ሐዘን እንደተሰማቸው በመግለጽ ጉዳዩ እንደገና እንዲታይ ጥሪ ማቅረባቸውም ይታወሳል። ለቫቲካን ኒውስ እንደተናገሩት የሐሰን ድርጊት በምንም መልኩ ሊደገፍ አይችልም። ነገር ግን ይህ ውሳኔ የሞት ባህልን የሚያራምድ አረመኔያዊ ድርጊት ስለሆነ እንደገና ሊታይ ይገባዋል ሲሉ መግለጻቸው ይታወሳል። ይፋዊ የሞት ቅጣት አፈጻጸም የአገሪቱን የሞራል እሴቶች የሚያዳክም መሆኑን ያስጠነቀቁት ሊቀ ጳጳሱ አሜሪካውያን ሁልጊዜም ሕይወትን እንዲመርጡ ጸልየዋል። አድማጮቻችን፣ ይህ በመከታተል ላይ የምትገኙት ከሬዲዮ ቫቲካን የአማርኛው የስርጭት ክፍል የሚቀርብላችሁን የሰኞ የጥቅምት 2/2019 ዓ.ም ዕለታዊ ስርጭታችንን ነው። ርዕሰ ሊቃነ ጳጳሳት ሊዮ በሳምባዬ ውስጥ ያለን እጢ ለማስወገድ በቅርቡ ቀዶ ጥገና ይደረግልኛል አሉ። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በሳምባቸው ውስጥ የተገኘን በአንድ ቦታ ብቻ የተወሰነ በእንግሊዝኛው ሎካላይዝድ ኑድል ለማስወገድ ቀዶ ጥገና ሊደረግላቸው መሆኑን ገለጹ። እጢው በጣም በመጀመሪያ ደረጃ ላይ የሚገኝና በአንድ ቦታ ብቻ የተወሰነ መሆኑን ጠቅሰዋል። ቀዶ ጥገናው በሚቀጥሉት ቀናት በሮም በሚገኘው ጂሜሊ ሆስፒታል ይከናወናል ሲሉ አክለው ገልጸዋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ እሁድ ዕለት በቫቲካን በሚገኘው በቅዱስ ጴጥሮስ አደባባይ የመልአክ እግዚአብሔር ጸሎት ለማድረግ ለተሰበሰቡ ምዕመናን እንደተናገሩት ዶክተሮቻቸው ወይም ሐኪሞቻቸው በሳምባቸው
ውስጥ በአንድ ቦታ ብቻ የተወሰነ እጢ እንዳገኙና በጥቂት ቀናት ውስጥ ቀዶ ጥገና እንደሚደረግላቸው ተናግረዋል። ቀዶ ጥገናው የሚከናወነው በሮም በሚገኘው አጎስቲን ጂሜሊ ፖሊክሊኒክ ሆስፒታል እንደሆነም ተገልጿል። እጢው በጣም በመጀመሪያ ደረጃ ላይ የተገኘና በአንድ ቦታ ብቻ የተወሰነ መሆኑንም አክለው ገልጸዋል። ርዕሰ ሊቃነ ጳጳሳቱ ዶክተሮቻቸው ቀዶ ጥገና እንዲደረግላቸው እንደመከሯቸውና መክራቸውን እንደተቀበሉ እንዲሁም ቀዶ ጥገናው በሚቀጥሉት ቀናት እንዲከናወን መወሰኑ ተናግረዋል። ርዕሰ ሊቃነ ጳጳሳት ሊዮ ለሁሉም በመንፈሳዊ ቅርበት ላሳዩ ድጋፍ ምስጋናቸውን አቅርበዋል። ራሳቸውን በምዕመናን ጸሎት አደራ ሰጥተዋል። የሚከተለውን ቅዱስነታቸው ተናግረዋል። ውድ ወዳጆች፣ በቅርቡ በተደረጉ የሕክምና ምርመራዎች ወቅት ዶክተሮች በሳምባዬ ውስጥ ትንሽና በአንድ ቦታ ብቻ የተወሰነ እጢ አግኝተዋል። እጢው በጣም በመጀመሪያ ደረጃ ላይ የተገኘና በአንድ ቦታ ብቻ የተወሰነ ነው። ዶክተሮቹ የሕክምና ጣልቃ ገብነት ማድረግ የተሻለ እንደሆነ ያምናሉ። ስለዚህ ምክራቸውን በመከተል እጢውን ለማስወገድ ቀዶ ጥገና ለማድረግ ወስኛለሁ። ቀዶ ጥገናው በሚቀጥሉት ቀናት እንዲከናወን ቀጠሮ ተይዞለታል። ለመንፈሳዊ ቅርበታችሁ አመሰግናለሁ። ራሴንም ለጸሎታችሁ አደራ ሰጣለሁ። አመሰግናለሁ። መልካም እሁድ ይሁንላችሁ ማለታቸው ተዘግቧል። ለጋዜጠኞች ጥያቄ ምላሽ ሲሰጡ የቅድስት መንበር የፕሬስ ቢሮ ዳይሬክተር ማቴዎ ብሩኒ ቀዶ ጥገናው በዚህ ሳምንት መጀመሪያ ቀናት ላይ እንዲከናወን ቀጠሮ የተያዘለት ሲሆን ከቀዶ ጥገናው በኋላ ለማገገም የሚፈጀው ጊዜም ለአንድ ሳምንት ያህል ይሆናል ሲሉ ዝርዝር መረጃ መስጠታቸውም ተገልጿል። አድማጮቻችን፣ ይህ በመከታተል ለምትገኙት ከሬዲዮ ቫቲካን የአማርኛው የስርጭት ክፍል የሚቀርብላችሁን የሰኞ የጥቅምት 2/2019 ዓ.ም ዕለታዊ ስርጭታችንን ነው። ርዕሰ ሊቃነ ጳጳሳት ሊዮ የክርስቲያኖች ደስታ ለዓለም መዳን የተሰጠ የእግዚአብሔር ስጦታ ነው ማለታቸው ተገለጸ። ርዕሰ ሊቃነ ጳጳሳት ሊዮ ዘወትር እሁድ ዕለት በቫቲካን በሚገኘው በቅዱስ ጴጥሮስ አደባባይ ለሚሰበሰቡ ምዕመናን በዕለቱ ሥርዓተ አምልኮ ላይ በሚነበበው የቅዱስ ወንጌል ቃል ላይ ተንተርሰው የቅዱስ ወንጌል አስተንትኖ እንደሚያደርጉ የሚታወቅ ሲሆን የክርስቲያኖች ደስታ ለዓለም መዳን የተሰጠ የእግዚአብሔር ስጦታ ነው ማለታቸው ተገልጿል። ክቡራንና ክቡራት የዝግጅቶቻችን ተከታታዮች፣ ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በወቅቱ ያደረጉትን የቅዱስ ወንጌል አስተንትኖ ሙሉ ይዘቱን እንደሚከተለው አሰናድተነዋል። እንድትከታተሉን አሁንም በድጋሚ እንጋብዛለን።

ውድ ወንድሞቼና እህቶቼ መልካም ለተሰንበት ይሁንላችሁ። በዛሬው ሥርዓት አምልኮ ላይ የተነበበልን ቅዱስ ወንጌል ኢየሱስ አንድ ንጉሥ ለልጁ ስላዘጋጀው የሰርግ ድግስ ይናገራል። የማቴዎስ ወንጌል ምዕራፍ 22 ከቁጥር 1 እስከ 14 ላይ እንደተገለጸው የልጅ ሰርግ ለማንኛውም ቤተሰብ ልዩ ክስተት ነው። ይህ ደስተኛ አባትም ደስታውን ከሁሉም ጋር መጋራት ይፈልጋል። ታላቅ ድግስ አዘጋጅቶ ብዙ ሰዎችን ይጋብዛል። ቅዱስ ቶማስ አኩዊናስ እንደሚለው መልካምነት በተፈጥሮ የመስፋፋት ባህሪ አለው ይለናል። በታሪኩ ውስጥ ያለው ምስል ይህንን ሐሳብ በዕለት ተዕለት ሕይወታችን አውድ ውስጥ ይገልጸዋል። አንድ መልካም ነገር ሲከሰት ደስታችንን ከሌሎች ጋር እንድንጋራ የሚያነሳሳ ብርሃን ያበራል። ነገር ግን እንዲህ ላለው ደግ ግብዣ ምላሽ ሲሰጡ እንግዶች ወደ ድግሱ ከመምጣት ይልቅ ፊታቸውን አዙረው በየራሳቸው ጉዳይ መቀጠልን ይመርጣሉ። አንዳንዶቹ ይበሳጫሉ፣ የንጉሡን መልእክተኞች ይሳደባሉ፣ እንዲያውም ይገሏቸዋል። እንዳለመታደል ሆኖ ይህ በእኛም ላይ ሊከሰት ይችላል። ምክንያቱም የምናደርገው መልካም ነገር ሁልጊዜም አይገባንም፣ አይታወቅም፣ ወይም አድናቆት አያገኝም። እንዲያውም አንዳንድ ጊዜ ሆን ተብሎ በተሳሳተ መንገድ ይተረጎማል፣ እንዲሁም ውድቅ ይደረጋል። ሆኖም ይህ ተስፋ ሊያስቆርጠን አይገባም። ውድቅ ሲደረግበት ንጉሡ ሰርጉን ወይም በዓሉን አልሰረዘም። በተቃራኒው ግብዣውን ለብዙ ሰዎች ያሰፋል። የሙሽራውንና የሙሽሪት ደስታ ለሁሉም ስጦታ እንዲሆን አገልጋዮቹን ወደ ጎዳናዎች በመላክ ሰዎችን ይጠራል። በዚህ ወቅት በዚህ ታሪክ ውስጥ ያለው ዋና ገጸ ባሕሪ እነማንን እንደሚወክሉ ራሳችንን መጠየቅ እንችላለን። ቅዱስ ጀሮም ንጉሡን እንደ ሰማያዊ አባት፣ ሙሽራውን እንደ ኢየሱስ እና ሙሽሪትን ደግሞ እንደ ቤተ ክርስቲያን አድርጎ ያስቀምጣቸዋል። በማቴዎስ ወንጌል ላይ የተሰጠ አስተያየት በመጽሐፍ ቁጥር 3 ላይ እንደተገለጸው እኛም ከእነዚህ ዋና ገጸ ባሕርያት መካከል እንገኛለን። ጌታ ሕይወታችንን ከእርሱ ጋር እንድንጋራና ከእርሱ ጋር የሕይወት ተሸካሚዎች እንድንሆን መርጦናል። የሰርጉ ድግስ የእኛ ነው። የድግሱም አዳራሽ አብያተ ክርስቲያናችንና ቤቶቻችን ናቸው። እነዚህም እኛ የምንኖርባቸው እንዲሁም የንጉሥ ልጅ ኢየሱስ ክርስቶስ ለእኛ ያለውን ፍቅር መግለጡን የሚቀጥልበትና የእኛን እሺ የሚጠብቅበት ቦታዎች ናቸው። እዚያም እርሱን እናገኘዋለን። እንደ ሙሽሪትም በጥምቀት ነጭ ልብስን እንለብሳለን። እንዲሁም ወደ እግዚአብሔርና እርስ በርስ የሚያቀራርበንን የመልካም ሥራዎች ጌጣጌጦችን እናጌጣለን። ስለዚህ የምናውጀው ደስታ ሰው ሠራሽ አይደለም፣ ጥልቅ፣ ተጨባጭና እውነተኛ ነው። የምናገኛቸው ሰዎች ፊቶች ያማሩ እንደሆኑ ሁሉ ይህ ደስታም ያማረ ነው። ቀኖቻችንን በሚሞሉት ሥራ፣ ፈገግታ፣ እንባ፣ የእጅ መጨባበጥ እና የቸርነት ተግባራት ልክ እውነተኛ ነው። ይህ ደስታ ለዓለም መዳን የተሰጠ የእግዚአብሔር ስጦታ ነው። ስለሆነም በዚህ ደስታ ውስጥ እንድናድግ የጌታ እናት ማርያም እንድትረዳን እንጠይቅ። ምንም እንኳን ባይገባንም እንኳን ይህ ደስታ ሁልጊዜና በሁሉም ቦታ በልግስና በድፍረትና በእምነት ልናውጀው ይገባል።

0: ክቡራንና ክቡራት አድማጮቻችን ይህ ቀደም ሲል ያስደመጥናችሁ ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በቫቲካን በሚገኘው በቅዱስ ጴጥሮስ አደባባይ ለተሰበሰቡት ምእመናን በጥቅምት 1 2019 ዓ.ም ያደረጉትን የቅዱስ ወንጌል አስተንትኖ ሙሉ ይዘቱን ነበር ያስደመጥናችሁ። አብራችሁን በመሆን ስላዳመጣችሁን እጅግ ከፍ አድርገን እናመሰግናለን። አድማጮቻችን ይህ በመከታተል ለምትገኙት ከሬዲዮ ቫቲካን የአማርኛው የስርጭት ክፍል የሚቀርብላችሁን የሰኞ የጥቅምት 2019 ዓ.ም ዕለታዊ ስርጭታችን ነው። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በዩክሬን ሰላም እንዲሰፍን ጥሪያቸውን አደሱ። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በዩክሬን ሰላም እንዲሰፍን ጥሪያቸውን ያደሱ ሲሆን ከሀገሪቱ የሚደረገው የእህል ኤክስፖርት መቀነስ በዓለም ዙሪያ ባሉ ደሃ ሀገራት ላይ የሚያሳድረውን ተጽዕኖም አስታውሰዋል። በእሁድ ዕለት በተደረገው የመላእክ እግዚአብሔር ጸሎት በመቀጠል ባደረጉት ንግግር ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ዩክሬን ከምታቀርበው የእህል አቅርቦት ጋር በተያያዘ በዓለም ዙሪያ ስቃይ እያስከተለ ባለው ጦርነት ምክንያት በዩክሬን ሰላም እንዲሰፍን ጥሪ አቅርበዋል። በጦርነት በተጎዳችው ዩክሬን የሚካሄደው ጦርነት ከድንበሯ አልፎ በተለይም በእህል ምርት ላይ ጥገኛ በሆኑት እጅግ ድሃ አገራት ውስጥ ስቃይ ማስከተሉን ቀጥለዋል ብለዋል። በግጭቱ ውስጥ ለሚሳተፉ ወገኖች ጥሪዬን ከልብ አቀርባለሁ። እህል በጥቁር ባህር በኩል ደህንነቱ በተጠበቀ ሁኔታ እንዲጓጓዝ ፍቀዱ። በሚሊዮን የሚቆጠሩ ሰዎች የዕለት እንጀራ በጦርነት ምክንያት ታጋች ሊሆን አይገባም ብለዋል። ዩክሬን በታሪክ ከዓለም የስንዴ አቅርቦት 10 በመቶውን፣ ከበቆሎ ገበያ 15 በመቶውን እና ከገብስ አቅርቦት 13 በመቶውን ታመርት ነበር። በወቅቱ ርዕሰ ሊቃነ ጳጳሳቱ ቅዳሜ ዕለት የተከናወነውን የጣሊያናዊቷ ብጽሕት ማሪያ ኤኛዚያ ኢሳኪ እንደ አውሮፓውያን የቀን አቆጣጠር ከ1857 እስከ 1934 ዓ ም የኖሩ የብጽዕና ማዕረግ ማወጅ ሥነ ሥርዓት እንዲሁም ለችግረኞችና ለተቸገሩ ሰዎች ያሳየችውን ደፋር ቸርነት አስታውሰዋል። ምሳሌዋ ለሁሉም ሰው የወንጌል ፍቅርን በዓለም ላይ የመመስከር ፍላጎታችንን እንዲያድስልን ጸልየዋል። አድማጮቻችን ይህ በመከታተል ለምትገኙት ከሬዲዮ ቫቲካን የአማርኛው የስርጭት ክፍል የሚቀርብላችሁን የሰኞ የጥቅምት 2019 ዓ.ም ዕለታዊ ስርጭታችንን ነው። በኢትዮጵያ ካቶሊካዊት ቤተ ክርስቲያን በተለያዩ አገረ ስብከቶች ውስጥ የሚገኙ ወጣቶችንና የዩኒቨርሲቲ ተማሪዎችን በማገልገል ላይ ለሚገኙ መሪ ካህናት ስልጠና መሰጠቱ ተገለጸ። ለዚህ ዜና ዝርዝር ባልደረባችን ዘላለም አይሉ።
1: በተለያዩ የኢትዮጵያ ካቶሊክ ቤተ ክርስቲያን ሰበካዎች ከወጣቶችና ከዩኒቨርሲቲ ተማሪ ካቶሊካውያን ጋር ለሚሰሩ መሪ ካህናት ወይም ቻፕሌኖች ውጤታማ የወጣቶች ተሳትፎ በመጨመር ረገድ ሲኖዶሳዊ የሆነ ጉዞን ከወጣቶች ጋር ለማድረግ የሚረዳ ስልጠና ከመስከረም 25 እስከ 27 ቀን 2019 ዓ.ም ድረስ በቅዱስ ፍራንቺስኮስ ገዳም የጽሞናና የሱባኤ ማዕከል ውስጥ ተካሂዷል። ለሁለት ተከታታይ ቀናት በአዲስ አበባ ሀገረ ስብከት ስር በሚገኘው በቅዱስ ፍራንቺስኮስ የጽሞናና የሱባኤ ማዕከል የተሰጠው ይህ ስልጠና ሐዋርያዊ አገልግሎት ለወጣት ተማሪዎች ማድረስ፣ የወጣቶችን ስነ ልቦና መረዳትና የወጣቶችን ተሳትፎ ማበረታታት በሚሉ ርዕሶች እንዲሁም በአመራርነት ዙሪያ ላይ ያተኮረ የሁለት ቀናት ስልጠና ተሰጥቷል። ከዚህም በተጨማሪ የስልጠና ዋና ዓላማ በእያንዳንዱ ከፍተኛ የትምህርት ተቋም ውስጥ የሚያገለግሉ ካህናት፣ ከተለያዩ ሀገር ስብከቶች የመጡ ወጣትና ካቶሊካውያን የዩኒቨርሲቲ ተማሪዎችን በመንፈሳዊና በማኅበራዊ ሕይወታቸው ማገዝ የሚችሉባቸው መንገዶች ለመወያየት እንዲሁም ራስን በመምራት በመንፈሳዊነታቸውና በትምህርታቸው መታነጽ የሚችሉባቸው መንገዶች ላይ ያተኮረ ስልጠና ነበር። ከመስከረም 25 እስከ 27 ድረስ ለሁለት ተከታታይ ቀናት በአዲስ አበባ ሀገረ ስብከት ስር በሚገኘው በቅዱስ ፍራንቺስኮስ የጽሞናና የሱባኤ ማዕከል ውስጥ ውጤታማ የወጣቶች ተሳትፎን በማስመልከት ከወጣቶችና ከዩኒቨርሲቲ ተማሪ ካቶሊካውያን ጋር ለሚሰሩ መሪ ካህናት በተሰጠው በዚህ ስልጠና የሁለተኛ ቀን ውሎን በማስመልከት በኢትዮጵያ ካቶሊካዊት ቤተ ክርስቲያን የጳጳሳት ጉባኤ ጽሕፈት ቤት የሐዋርያዊ ሥራዎች ኃላፊ ክቡር አባ አብርሃም እንደገለጹት በ21ኛው የአሜሲያ ጠቅላላ ጉባኤ ላይ ወጣቶችን በማስመልከት ያስቀመጠውን አቅጣጫ ለማጠናቀር የሚቻሉባቸው መንገዶች ዙሪያ ውይይት መደረጉን አመላክተዋል። የከፍተኛ የትምህርት ተቋማት ወጣት ተማሪዎችና ከእነዚህ ወጣቶች ጋር የሚሰሩ መሪ ካህናት ወይም ቻፕሌኖች እርስ በእርስ በመናበብ ተግባብቶ መስራት የሚችሉባቸው መንገዶች ዙሪያም ከዚህም በተጨማሪ እነዚህን ወጣት ተማሪዎች እንዴት መያዝና መምራት እንደሚገባ አንዲውም በመንፈሳዊና በማህበራዊ ህይወታቸው ከተማሪዎቹ ጋር መጓዝ የሚችሉባቸው መንገዶች ዙሪያ ሰፊ ውይይት ተደርጓል። በሁለተኛው ቀን ስልጠና ተሳታፊዎቹ እነዚህ ወጣቶች ለቤተ ክርስቲያኒቱ እጅግ አስፈላጊ እንደመሆናቸው መጠን የእነሱን ተሳትፎ ለማጎልበት በሚቻሉባቸው መንገዶች ዙሪያ ስልጠናና ጠንካራ ውይይት አድርገዋል። ከዚህም በተጨማሪ የማህበራዊ ሚዲያ አጠቃቀም በቤተ ክርስቲያን አካሄድና በማህበራዊ ህይወት ላይ ስለሚያመጣው መልካምም ሆነ አሉታዊ ጎንን በማስመልከት ባሉት ተግዳሮቶች ዙሪያ ምክክር የተደረገ ሲሆን ሰው ሰራሽ አስተውሎት ወይም አርቲፊሻል ኢንተለጀንስን ጨምሮ እነዚህ አዳዲስ የሚዲያ መተግበሪያዎችና ቴክኖሎጂዎች የሰው ልጅን በተለይም ወጣቶችን ከእግዚአብሔር ጋር የሚያገናኝበትና የሚያለያይበት መንገድ በምን ሁኔታ እንደሆነ ከመድረኩ የግንዛቤ ማስጨበጫ ስልጠና ተሰጥቷል። በኢትዮጵያ ካቶሊካዊት ቤተ ክርስቲያን የጳጳሳት ጉባኤ ጠቅላይ ጽህፈት ቤት የሐዋርያዊ ሥራዎች ኃላፊ ክቡር አባ አብርሃም ገብረ ማርያም ወጣቶች በቤተ ክርስቲያን ውስጥ ቦታ ሊኖራቸው እንደሚገባ ገልጸው ከዚህ ስልጠና በኋላ በከፍተኛ የትምህርት ተቋም ውስጥ ለሚገኙ የተማሪ ተወካዮች ስልጠና እንደሚዘጋጅና በቀጣይም በተቀናጀ ሁኔታ በጋራ ወጣቶችን ለማብቃት መስራት እንደሚገባም አሳስበዋል። በመጨረሻም ቀደም ሲል እንደተገለጸው በሁሉም ዩኒቨርሲቲዎች ውስጥ የሚያገለግሉ መሪ ካህናት ከወጣቶቹ ጋር ያላቸውን ህብረት ለማጠናከር ምን ምን ግብአቶች እንደሚያስፈልጋቸውና በአንጻሩም ከተማሪዎቹ የሚጠበቁት ነገር ምን እንደሆነ ውይይት የተደረገ ሲሆን መሪ ካህናቱ ከጠቅላይ ጽህፈት ቤቱ ጋር ያላቸውን የግንኙነት ሁኔታና ከጽህፈት ቤቱ የሚፈልጉ ድጋፎችን በተመለከተ ቀጣይ አቅጣጫዎች በመጠቆም ተጠናቋል። የስልጠና በኢትዮጵያ ካቶሊካዊት ቤተ ክርስቲያን ጳጳሳት ጉባኤ ጠቅላይ ጽህፈት ቤት ሐዋርያዊ ቢሮ ማስተባበሪያ ስር በሚገኘው የዩኒቨርሲቲ ተማሪዎች አስተባባሪ ቢሮ ከቅርብ ምስራቅ ካቶሊክ የበጎ አድራጎት ማህበር ጋር በመተባበር የተዘጋጀ መሆኑንም አዘጋጆቹ ገልጸዋል። ለቫቲካን ሬዲዮ ዘላለም ኃይሉ አዲስ አበባ።

አድማጮቻችን የዛሬው የማክሰኞ የጥቅምት 2019 ዓመተ ምህረት ዕለታዊ ስርጭታችን እዚህ ላይ በቃ። ጥያቄ ወይም ሂስ ካላችሁ በኢሜይል አድራሻችን amharico@spc.va በተሰኘው የኢሜይል አድራሻችን በትጽፉልን የሚደርሰን ሲሆን በተጨማሪም በፌስቡክ አድራሻችን ቫቲካን ኒውስ አማሃሪክ በተሰኘው ገጻችን ላይ በትጽፉ መልእክቶቻችሁ ይደርሱናል። በሚቀጥለው ስርጭታችን እስከምንገናኝ ሰላም ቆዩን። ኢየሱስ ክርስቶስ ይባረክ። ላውዴቱር ኢየሱስ ክርስቶስ።